ይድርችናን ትባርካለ ያክፍል ያክፍል ወብልክ ሙቂ እንደ ደይደማ ደይደማ ደማ ደምብ ወሐምዱ ተሰፈትከን ወታ ሱፊያን ዘውሪ ዶን ሱፊያን ከቦማ